አረንጓዴ ደለች ነጭ አትመስል ቢጫ መሰየም አቃተኝ የቀለሙ ምርጫ ብቅብ ላሳያት ጸወበ ማሌዳ ደስ ትለኛለች የኔ ጽጌረዳ ጽጌ